እዚ ፈነወ ራዲዮ ጽንዓት ማንሃይም እዩ ራዲዮ ጽንዓት ማንሃይም ኣብ በርሙዳ ፎም ብ89.6 ብ105.4 ሜጋሄርስ ንማና ብዩን ይፍኖ ብኢንተርነት እንትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

0: صوركم سمعت ما زغت قاتل واخ سمعوات سنحكم دورفنا يكونا ما إنو كا ناما ياما تفيدياني راب تعميت عم تدورفي كابزق تسيلنا أفتسومنا وزينا ناو خنم بلوكمينا
1: ና ካብ ከተማ አስመራ ነው
2: እንተከራላይ ምኩር ዲፕሎማሲኛን ሚኒስተር ሰመረ ረሰም በ11 ሐደን ሐምለ አመበል 83 ዓመት እድሜው አባ አስመራ በህማም ተሰውዩ አብሽ ህንድ ሻዓት 176 አብዝባ ኃይልታት ሐርነት ኤርትራ ተሰለፈ ተጋራላይ ሰመረ አብ እዋን ሐርነት ተቋልሲ ካብሽ ህንድ ሻዓት 176 ክሳብሽ ህንድ ሻዓት 191 አብ ክፍለ ህዝባው መምህደር ወኪል ወጻ ጉዳያት ከመውን ሐላፍ ክፍለ ስለያን ጸጥታን አብ ሱዳን ደህርና ጽነት ድማ ካብሽ ህንድ ሻዓት 191 ክሳብሽ ህንድ ሻዓት 192 ቀዳማይ ጸሐፊ ጊዜያዊ መንግስት ኤርትራ አብ ሱዳን ካብሽ ህንድ ሻዓት 193 ክሳብሽ ህንድ ሻዓት 196 አብ ሚኒስትሪ ጉዳያት ወጻይ ሐላፊ ጠረጴዛ አሜሪካ ካብሽ ህንድ ሻዓት 197 ክሳብሽ 203 አምባሳደር ኤርትራ አብ ህብራት መንግስታት አሜሪካ ካብሽ 203 ክሳብሽ 206 አማሐዳሪ ዞባ ማዕከል ካብሽ 207 ክሳብሽ 218 ሚኒስተር ትምህርቲ ከመሆን ካብክልትሽን 18 ክሳብ ክልትሽን 15 ሚኒስተር ትምህርትን አምባሳደር ኤርትራ አብ ኢትዮጵያን ብሙኸን ንሃገሩን ህዝቡን ብልዕል ተወፋይነት ዘገልገለ ሓርበኛ እዩ ስው ሚኒስተር ሰመረ ርእሶም በዓል ሓዳርን ኣብ ሓሙሽተ ውሉዳትን እዩ ስነ ስርዓት ቀብሩ ድማ ዓርቢ 24 ሓምለ ሰዓት 10 ቅድሚ ቀትሪ ኣብ መካነ መቓብሪ ሓርበኛታት ኣስመራ ክፍፀም እዩ ዘዋርቡ ብኣብናይ ሎም ዓመት ሃገራዊ ፌስቲቫል ንባህላዊ ሕርሻውን ጥዕናውን ምድያትን ዝተመዝገበ ገስጋስን ዝውክል ትሕዝቶ ኣቕሪቡ ከም ዘሎ ኣካየቲ ሓቢሮም እቲ ትሕዝቶ መፅናዕትን ዳህሳስን ዝተኻየደሉ ባህሊ ወግዕን ኣነባብራን ብሄራት ትግርኛ ንሳሆን ከምኡ ውን ኣብ ሕርሻዊ ልምዓትን ኣገልግሎት ጥዕናን ዝተገብረ ወፍርን ውፅኢቱን የጠቓልል ካብ ኮሚተ ምርኢት ኣቶ ተኣምራት ክሰተ ኣብ ዝሃቦ ሓበሬታ ንባህላዊ ዕቀበ ሬሳታት ማለት ስርዓተ ሞምያ ኣብ ገዳማት ኣብ ዝተፈላለየ ከባቢታት ዝዝርኡ ኣእካልን መበቆላውያን ኣግራብን ንፅፈታት ምርባሕ ንህብን ምዕቀብ ማይን ሓመድን ስነፍልጠታዊ ምርምር ሓሸራታት ብሓፈሻ ጣንጡ ድማ ብፍላይ ከምኡውን ንሞከሲ ሆስፒታል መንደፈራን ማእከል ተሃድሶን ሕክምናን ፌስቱላ ማእከል ዝገበረ መሰናድኦታት ቀሪቡ ከም ዘሎ ገሊፁ በፃሕቲ ዓሚቕ ፍልጠትን መረዳእታን ንክህልዎም ነፍሲ ወከፍ ቀሪቡ ዘሎ ትሕዝቶ ብሰብ ሞያ መብሪ ከም ዝወሃበሉ ተገይሩ ከም ዘለውን ኣረድዮም ኣብ መንበር ኮሚቴ ኣታዊ መነባብሮ ንድኮነ ኣባይትን መምህር ታደሰ ገብረትንሳኤ ወገኑ ካብ ካይላ ላኻን ዕንፀይትን ዝተሰርሐ ያታውንዋት ከምኡውን ወጋዕታት ሕፅኖት ምህለላን ቅንጣጥን ዘጠቓልል ዝጭበጥን ዘይጭበጥን ባህላዊ ውርሻታት ቀሪቡ ከም ዘሎ ብምሕባር ኣብ ምዕቃብ ምንነት ዘለዎ ኣገዳስነት ልዑል ብምዃኑ ኪኖ ፌስቲቫል ዝኸይድ ዕቱብ ስራሕ ከም ዘድሊ ኣዘኻኺሮም ኣሰልጠንትን ኣሌይትን ጉጅለ ያታው ትልሂትን ሙዚቃን ብወገኖም ብመፅናዕቲ ዝተኣከበን ብትልሂትን ሙዚቃን ዝተሰነየን ደርፍታት ይቐርብ ከም ዘሎ ሓቢሮም ብዜካዚ ኣብ ኣፋውያታ ዝሕቆፍ ማሰ መልቀስ ዒደረን ምህለላን ዘጠቓልል ወግዕታት ብሄረ ትግርኛ ንሳሆን ኣካል ናይቲ ዝቐርብ ዘሎ መደባት እዩ ኣብ ቅርዓት ኤክስፖ ኣብ ዝካየድ ዘሎ ሃገራዊ ፌስቲቫል ኤርትራ 2016 ኣስተምህራዊ ሰሚናራትን ውድድራት ስነ ፅሑፍን ይካየድ ኣሎ እዚ ካብ 20 ሓምለ ጀሚሩ ኣብ ሰዓታት ድሕሪ ቀትሪ ብኽኢላታት ዝቐርብ ዘሎ ብቐንዱ ኣብ ስነ ጥበብ ዘተኮረ ሰሚናራት ፀሓፍትን ምርምርን ፀሓፍትን ንባብን ግጥምን እንታይነቱን ተረኣርትዖት ኣብ ዕቤት ስነ ፅሑፍ ዕዮ ትርጉም ኣብ ስነ ፅሑፍን ፊልምን ስነ ፅሑፍ ቋንቋታት ኤርትራ ዕድላቱን ብድሆታቱን ኣፀሓሕፋ ልቢ ወለዳውን ዘይልቢ ወለዳውን ፅሑፋት ከምኡውን ድራማን ድርሰ ፊልምን ካልእን የጠቓልል ኣባል ኮሚተ ሰሚናራትን ውድድራትን ስነ ፅሑፍን ዶክተር ቴድሮስ ስዩም ንኤሪና ኣብ ዝሃቦ ሓበሬታ ጎንጎንቲ ኣስተምህራዊ ሰሚናራት ሓፀርቲ ዛንታታት ግጥምታትን ፊልምታትን ንውድድር ቀሪቡ ከም ዘሎ ብምጥቃስ ዕውታት ብ25 ሓምለ ክሽለማ ምዃንን ኣብሪሆም እዚ ከምዚ ኢሉ እንከሎ ብኮሚተ ፊልም ፌስቲቫል ኤርትራ 2026 ዝተዳለወ ኣብ ሃገርና ኣብ ዝፈሪ ፊልምታት ዘተኮረ ሓፈሻዊ መፅናዕታዊ ፅሑፋትን ምልውዋጥ ተመክሮን ይካየድ ኣሎ ኣብዚ መደብ እዚ ባሮዲ 77 እርግቢትኖ ከምኡውን ፍቕሪ ሰማያዊ ንዘርእስተን ፊልምታት ዝምልከት ምክፋል ተመክሮ ይካየድ ኣሎ አብ ዘባጋሽ ፓርካ ቦፍር ተማሃሮን ልማት አብ መቀብ ሐመድን ማይን ምግራብን ዘተቆራ አድ ማነት በታቲ 30 ከም ዘሎ ወሃድናይ ተወፍሪ መርሃብቶም ገብረ ኢየሱስ ሐቢሮም አብ ዘወፍሪ አብ ነው ዘባታት ለጎ አን ሰባ ቆርደት ባሮንቱ ሞልቂ ለዓለይጋሽ ሃይኮታ ፎርቶ ሳዋ ተሰነይን ኮሌጅን ካብ 17 ናይ ካላይ ደረጃ አብያተ ትምህርት ይዝተዋጹ 13300 ተማሃሮ አለይት መምሃራን ኪላታት ሕርሻን ወሃትን አብ 17 ነውጣታት ተከፋፊሎም ይነጥፉ ከም ዘለው መምህር ሀብቶም ገሊጾም ንሳቶም ካብ 6 ሐምለ ጀሚሮም ን 36 መዓልታት ኣብ ዝሓሙ ስራሕ ብጠቕላላ 240,000 ጎዳጉዲ ብምኩዓት ፈልስታት ክተኽሉ ልዕሊ 150,000 ኣግራብ ክኩስኩሱ ልዕሊ 400,000 ሜትሮ ዛላታትን ከተታትን ክሰርሑን ክፅግኑን ከምኡውን ናይ ሓመድ ፅርጋታት ክፅግኑ መደብ ከም ዘለዎ ብተወሳኺ ኣብሪሆም ኣለይቲ መምሃራንን ክኢላታት ዕቃብ ኣግራብን እንስሳት ዘገዳም ብወገኖም ተሳተፍቲ ንዝተመደበሎም ስራሕ ብኣድማዕነት ይትግብሩ ምህላዎም ብምጥቃስ ዝተዳለወ ፈልስታት ኣብ እዋኑ ንምትካል ብዝለዓለ ከም ዝዋስኡ ኣረጋጊፆም ተማሃሮ ኣብ መወዳእታ ከባቢኦም ናብ ሓምላይ ንምቕያር ኣብ ዝካየድ ዘሎ ፃዕሪ ምስታፎም ሓበን ከም ዝስምዖም ብምግላፅ ደሊቦምዎ ብዘለዉ ተመክሮ ስራሕን ናይ ምትሕግጋዝ ዝበሃልን ኣብ ቀፃሊ ዝካየድ ናይ ልምዓትን ምግራብን መደባት ንምዕውዋት ኣበርቲዖም ከም ዝሰርሑ ኣረጋጊፆም ኣብ ከተማ ድባርዋ በብዝምባሊኦም ንሰለስተ ኣዋርሕ ብግብርን ክልሳ ሓሳብን ሞያዊ ስልጠና ዝቐሰሙ 31 ደቂ ኣንስትዮ ዝርከቦም 90 መንእሰያት ብ18 ሓምለ ተመሪቖም እቲ ስልጠናታት ቴክኖሎጂ ኮምፒዩተር ሓፈሻዊ ኤሌክትሮኒክስ ቪድዮ ኤዲትን ደረቕን ተንቀሳቓስን ስእሊ ምትካል ናውቲ ፀሓያዊ ፀዓትን ምዘርጋሕ ምስመር ኤሌክትሪክን የጠቓልል ኣብቲ ኣጋጣሚ ኣብ ግዜ ንእስነትካ ጎንጎን ኣካዳምያዊ ትምህርቲ እትቐስሞም ሞያ ንመጻኢ ዝሕግዝ ስለ ዝኾነ ብዝለዓለ ክድፋእ ኣሉ ሰልጠንቲ ድማ ብግብራዊ ስራሕ ከማዕብልዎ ለቦዋ ቀሪቦም እዚ ድምፂ ሓፋሽ ኤርትራ እዮም

ዘመተ ባህሪ ናብ ቁልዕ ጸርፊ ጉጅለ ብልጽግና ከም መቐጸልታ ናይ ምድንጋር ድራማታቱ መድሕን ውድቀት እንተኾነ ብዝብል ዘይኩንነታዊ ተስፋ ጉባኤ ምምኽኻር ኢሉ ኣብ ዝወደቦ ናይ ዝቅንያት እዚ ድራማ ንህዝቢ ኢትዮጵያ ብስንፍናኻ ኢኻ ባሕርሲኢንካ ዝዓይነቱ ጸርፊ ኣዝኒብሉ ቀዳማይ ሚኒስተር ናይቲ ጉጅለ ብሕርቃን ገጹ ተደዊኑ ሰራውሩ እናተጋታተረ ዘስምዖ ገዓር ቅብፀተ ተስፋን ዕርበተ ሕልናን ናይቲ ጉጅለ ኣበየናይ ደረጃ ከም ዝበጽሐ ዘግህድ እዩ። ኢትዮጵያ ናይ ጂኦግራፍ እስርቲ ክትከውን ዝገበረ ቐንዲ ምኽንያት ናይ ውሽጢ ስንፍናናን ድኻምናን እምበር ኢትዮጵያ ጥቕማ ኣብ ምኽባር ዝዓግት ሓይሊ ስለ ዝነበረ ስለ ዘሎ ወይ ስለ ዝህሉ ይኮነን ክብል እዩ ቀዳማይ ሚኒስተር ብስጭቱ ደርጒሑ። ንዘመተ ባሕሪ ናብ ከምዚ ዝዓይነቱ ቁልዕ ጸርፊ ዝዓረገ ኩነት ርዱ እዩ። ብልጽግና ከምዝ ኸሰረ ነጋዳይ ቀደም ዝተዓፅወ ፋይል ብምግንጻል ባሕሪ ዝብል መልቀስ ካብ ዘቃልሕ 3 ዓመቱ ሓሊፉ ዛጊድ ዘላቕሶ ኣይረኸበን። በዓል ነዊሕ ተመክሮ ህዝቢ ኢትዮጵያ ከምቲ ብልጽግና ዝግምቶ ናይ ታሪክ ደንቆሮ ኣይኮነን፣ ፖለቲካን ዓለማዊ ሕግን ዘይፈልጥ ባህሙን ኣይኮነን። ዝያዳ ኩሉ ድማ ህዝቢ ኢትዮጵያ ጉጅለ ብልጽግና ጉዳይ ባሕሪ ዘልዕለሉ ምኽንያት ዛዕባ ካብ ውሽጢ ናብ ግዳም ብምቕናዕ ዕምሪ ስልጣኑ ምንዋሕ ጸቢብ ዕላማታት ሸፋፊኑ ሃገራዊ ረአይን ኣተሓሳስባን ዘለዎ መሲሉ ንምርኣይ ምዃኑ ጽቡቕ ገይሩ ይፈልጥ እዩ። በዚ ምኽንያት እዚ ድማ ንዕሸላዊ ዘመተ ባሕሪ እዝኒ ዘይሃቦ። እዚ ኣቦ ሓሶትን ምድንጋርን ዝኾነ ጸቢብ ዓሌታዊ ጉጅለ እዚ ዘመተ ባሕሪ ጥራይ ዘይኮነ ኩሉ ንህዝቢ ኢትዮጵያ ንምምሳጥን ንምትላልን ዝተዋስኦ ድራማታትን ፕሮፓጋንዳታትን እውን ኣይሰርሐን። ጻድቕ ልኡኽ ሰላምን ፍቕርን መሲሉ ዝዋውዕ ክኣስር ሃቂኑ እንተኾነ ህዝቢ ኢትዮጵያ ንሓፂር ግዜ እምበር ነዊሕ ኣይተተናገረን። ግብራዊ ስርሑ ብምዕዛብ ሓቀኛ መንነቱ ከለልዮ ኣይኣገሞን። ምድማር ዝብል ዕሸላዊ ፋንታዝያ ከም መርሓ ሓሳብ ኣልዒሉ ሃገራዊ ዕላማታት ዘለዎ ንምምሳል ዘቕረቦ ድርሰት ምስ ግብራዊ ስርሑ ስኒት ስኢኑ ጸቢብነቱ ክቃላዕ ግዜ ወሰደን። ሃዋርያ ልምዓት መሲሉ ዘካየዶ ጽዑቕ ናይ ጃህራን ነብሰ ናእዳን ፕሮግራም ኣባይታ ምስ ዘሎ ቁጠባውን ማሕበራውን ኩንነት እናተራጸመ ኣቓልቦ ክስሕባ ኣይከኣለን። ወናኒ ሓያል ሰራዊትን ዝተረቐቐ ኣጽዋርን መሲሉ ክህድድን ንህዝቢ ብድሮናት እናጨፍጨፈ ከርዕድን ፈቲኑ መመሊሱ ዝሕርን ህዝቢ እምበር ዝርዕድ ኣይረኸበን። ተቃውሞ ህዝብታት ኢትዮጵያ በብኸባቢኡ ዝያዳ እናተበራትዐ ይልብልዎ እዩ ዘሎ። ዓቕሚ ከም ዘለዎ በዝን በትን ዘይተኣድነ ወተሃደራዊ ወፍርታት እውን ክፈታትን ጸኒሕ እዩ። እንተኾነ በቲ ዕጥቁ እናረከበ ብዕስለ ዝማረኽ ሰራዊቱ ዲኑ ሕፍረት ተኸዲኑ እምበር ሓንቲ ፍረ ኣየጽዓየን። ብትእዛዝ ናይ ግዳም ሓይልታት ኣብ ጉዳይ ጎረባብቲ ሃገራት ጠብሎቕሎቕ ኣብዚሑ ዓስቢ ክሕደቱን ክድምንኡን ኣብ ከቢድ ወጥርኣት ይርከብ። ኣብ መወዳእታ ዓቕሉ ምስ ጸበቦ ሃገር ክትበታተን እያ ርድኡና ብዝብል ኣውያት ንማሕበረሰብ ዓለምን ዲፕሎማሰኛታትን ኣብ ምሽጋር ይርከብ። ደጊም ናብ ዘይምለሰሉ ቁልቁለት ኣቕኒዑ ዘሎ ጉጅለ ብልጽግና ውድቀቱ እናቐልጠፈ ኣብ ዝኸደሉ ዘሎ እዋን ከም ዝቆሰለ ኣራዊት ነውፁ ገዓሩን ብኽያቱን መመሊሱን ተገረረ እምበኣር ዘገርም ኣይኮነን።